ዘሃል ስንቷን ቆንጆ አፍስ ዘሃል ሴቱ ቀማረፊያ ከፋለ ወይ ማንሳፈፊያ እንዴት ብዬ ላወዳድር ከዚህ ሁሉ ኮሳሳ ይጠይቁኝ ሙንገራቸው ጀግንነትክን

ዝሃል ስንቱን ቆንጆ አፍስዛ ለሴቱ ቀማረፊያ ክንፋለ ወይ ማንሳፈፊያ እንዴት ብዬ ላወዳድር ከዚህ ሁሉ ኮሳሳ ይጠይቁኝ እንገራቸው ጀግንነትክን የኔ አንበሳ የኔ